ከምፀኒ እሽተይና ታ ከርበልኩመት በለፀውን ንእሽተይ ንእሽተውን ቢሲውን ተንኪፎም ኣሎ ብዙሕ ከም በዓል ኢስተርን ኣይኮኑን ግን እቲ ኣንፎርቹነትሊ በዚ ብዙሕ ሃሮ ክኸውን ከሎ ሳዕብየት እውን ኣለዎ ኣይከስ ሃ ባላንስ ሰምታይም ብርቂ መፅእ ፋሪስ ጅምር መብዛሕቲ ግዜ ሱ ብ መን ንጅምሮ ብል ነራ ቀደም ሲ ብይኒ እዚ ኩሉ ሄክተርስ ስቢ መን ጅምር ብል ነራ እሞ ብዙሕ ግዜ ናይ ደቂ ሰባት እውን ጥራሕ ኣይኮነን ብርቂ ክወድቅ ከሎ ማይ ካርም ከሎ መስመረ ድመፅእ ስፓርክ ክገብር ቱ ማች ሂት ከማን ኢትሰልፍ ስታርትስ ፋር ኣፓረንትሊ ወንስ ቱ ድራይ and that's how it happens unfortunately some of the bc mostly but up east ab europe un be heat buzh terbishom kom dello komuna ba hagarna yatra mahdo may wahd kom dello buzh sabur dello unfortunately kibir bil yab al ma'bal alamat qotaba bun gela sele zellowom qurt next time kobul khri yab al you know africa ba hafashu salsa alam gin heat du tafala le magad khagatim kullo ze gaidu tsa' nimtay abiyat sele zelle tmabala sele zelle ምስቲ ዘሎ ናይቲ ሃገር ድኽነታት ይጥቃዕ እዩ ኣብ በዓል ዘለናይ ዓለም ግን እትንክፈና እዩ ግን እቲ ስራሕ እቲ ኩሉ ስለ ዘሎ ከም ናይ በዓል ሳልሳይ ዓለመት ኣይኮነን የ ንዓ ትንክፍ ኣቕሪበልኩም ኣለኹ ቅድሚያ ግን ዳሕራይ እውን ናይ ኣፍሪካ ዝኣብሮ ወርድ ፕሮቨርቲ ኮራፕሽንስ ባይ ሉክን ኣር ሚረር ትብል ኣኼባ ድገበርዎ ናይ ሳውዝ ኣፍሪካ መራሒ ዝነበራ ከምኡ ናይ ሩዋንዳ ስለምንታይ ና ኣፍሪካ መብዛሕትኡ ግዜስ ኣብ ውግእ ናብ ሽግር ናብ ገለ ንነብር እንትብል እያ ብጣዕሚ ኣገዳሲት ዲስካሽን ነይሮ ብመራሕቲ ናይ ኣፍሪካ ማለት እዩ ካብቲ ሓደ ናይ ባሓቂና ዓይኒ ከም ሚካኤል ዝገርበና ኩሉ ግዜ ስለምንታይ ና ኩሉ ግዜ ተፀጊዕና ብ ውግእ ናብ ኮራፕሽን ናብ ገለ ንነብር መብዛሕትኦም መራሕቲ ናይ ኣፍሪካ ይዛረቡ እዮም በት ዱ ዘይ ሲ ዘ ሜር ዘምሰልፍ ሓደ መራሒስ ክዛረብ ከሎ ብንእሽተይ ዋላ ብዘለናይ ዓለም ግደፎ ነዊሕ ሕከን ኣብ ዓድና ድዩ ኣብ ኮሚኒቲና ዘሎ ድዩ ኣብ ቸርች ዘሎ ድዩ መራሒኻ ስርዓትካ ሕማቅ እንድሕር ኮይኑ እንታይ ትኸውን እታ ኮሚኒቲኻ ትደክም ብዙሕ ክትፍርተየሉ ትኽእሉ ከምዚ ሕጂ ዘሎ ኣብ ናይ ካልግሪ ባዕል ፀገም ዘለዎ ኣብ ኮርት ኣብ ክሲ በፂሑ ዘሎ ኦልሞስት 4-5 ዓመት ኮይኑ ብሓደ መሪሕነት ማለት እዩ ከምኡ ናብ ተፈላለየ ኣብ ቶሮንቶ ኣብ ቫንኮቨር ኣብ ሬጃይና ኣብ ተፈላለየ ዝነኣሰ እየ ክነበረኩም ደ እቲ ዘሕዝነና ስለምንታይ ንኣፍሪካውያን ለዶሎ ናብ ኣፍሪካ ኸ ኣፍሪካ ሞ ዝወርስ እንታይ ሕማቅ ዘሎ ህዝቢ ብጥሜት ገሊኡ ማይ የብሉን ገሊኡ ቤዚክ ነሰሰቲ የብሉን ሕጂ መብዛሕቶም ኣፍሪካውያን መራሕቲ ማለት እዩ ይዛረቡ ሞ ሓደ መራሒ ካብኣቶም እንታይ ኢሉ እስኪ ኣብ ሜስትያት ነብስና ንርኣያ ክንዛረብ ከለና ሲ በዓልና ክንጅምር ክንክእል ኣለና መብዛሕትና ንዛረቡ ሞ ከምዚ ኢና መሪሕነት ኢና ንደሊ ከምዚ ዋይ ከምዚ ደይከውን ትብል ሞ ኣብ መሪሕነት ምስ መፅእካ ግን እስኻ እውን ካብቶም ከምኡ ዓይነት ፕራክቲስ ትገብር ማለት እዩ ከምኡ ዓይነት ኣካይዳ ተመሓድር ማለት እዩ ድሕር ኣነይ ንፈትሒ ዝኣምን ድሕር ኮይነ ወዘር ብቁጠባዊ ፍትሒ ድዩ ማሕበራዊ ፍትሒ ድዩ ዋላ ፖለቲካዊ ፍትሒ ብነብሰይ ድጅምራ ሕጂ ኤንወስ ንዓል ንእሽተይካ ናታ ቪድዮ ቀሪበልኩም ኣለ ቁርት ናዓና ትምህርቲ ትኾነና ኣፍኮርስ ንኣፍሪቃ ስለ ትውክል ማለት እዩ ቅድሚያ ግን ኣፍኮርስ ዋን ኦፍ ዘ ግሬተስት ኣክቹሊ የማነ ባርያ የማነ ገሩ ሚካኤል ብሜሮን ስቲፋኖስ ዘደበላ ናፊቀ ትብል ብዙሕ ምዛ ናፊቀ ትብል ማይ ግነስ ኣክቹሊ ሂ ዲድ ኤ ግሬት ጆብ ሂ ሃዝ ኤ ግሬት ቮይስ ንዓ ክገብዘኩም እየ

አጀንዳ ናይ ተአኺባ ንኹሉ ተዓዲልዎሎ ሕራይ ጓዶች ዕላማ ናይ ሎሚ የአኼባና ናይ ክፍለ ሃገር ኤርትራ ቀይሕ ኮኸብ ኩለንተናዊ ኣብዮታዊ ወፈራና ሓፈሻዊ ቅርፅን ትሕዝቶን ተረዲእና ኣብ ቀቅድሜና ንዝተገተረ ታሪኻዊ ስራሓት ሎሚ ፅባሕ ከይበልና ንምጅማር ከም ንኽእል ንምግባር እዩ ብምባል መደርኦም ጀመሩ እቶም ሊቀ መንበር። እዚ ካብ ብሕጂ ቀይሕ ኮኸብ ዝብል ስም ዝፍለጥ ታሪኻዊ ወፈራና ክፋል ናይ ደርባዊ ቃልስና ብምዃኑ ማሕበራዊ ባህላውን ኢኮኖሚያዊ ፖለቲካውን ወታደራውን ገጻት ከምኡውን ትሕዝቶታት ኣለውዎ። ቀንዲ ባህሪ ናይዚ ሰውራውን ሃገራውን ቃልስና ድማ ህዝባውነቱ እዩ። ኣቐድም ኣቢልኩም ኣብ ዝተዓደልኩምዎ ውድባዊ ቅርፅን መምርሕን ስራሕን ንምርዳእ ከም ዝከኣል ዕላማ ናይዚ ወፈራ ኣብ ሰሜናዊ ክፋል ሃገርና ነዚ ናይዚ ክፍለ ሃገር ህዝቢ ነቶም ኣብዚ ከባቢ ናይ ኢምፔርያሊዝም ዕሱባት ካብ ዝኾኑ ሓተላታት ታሪክ ሓንሳብን ሓዋሩን ሓራ እንዳውፃእና ጎንጎኒ ናይ ብረት ቃልስና ማሕበራዊ ባህላዊን ፖለቲካውን ኢኮኖሚያውን ናይ ህንፀት ስራሓት ምክያድ እዚ ናይ ዝኽፍለ ሃገር ርሂፀ በላዕ ህዝቢ እንዝተረፉ ናይ ኢትዮጵያ ርሂፀ በላዕ ናይ ሰውራና ፍረ ተቋዳሳይ ክኸውን ጥራይ ዘይኮነስ ባዕሉ እውን ናይ ሰውራና ኣካልን ክኸውን እዩ። ወፈራ ቀይሕ ኮኸብ ሰለስተ ዓበይቲ ምዕራፋት ክህልው ወይም ቀዳማይ ምዕራፍ ነዚ ወፈራ ዘድልዩ ሓፈሻዊ መፅናዕትታት ምድለዋትን ምግባር እዩ ነይሩ። መፅናዕትታትን ምድለዋትን ኣፃፊፍና ኣብ ሎሚ በፂሕና ኣለና። ተሪፉና ዘሎ ነዚ ወፈራ ምብሳር እዩ። ነዚ ዝበቅዕ መድረኽ ድማ ኣብ ምድላው ይርከብ። ኣብ ቀረባ እዋን ሓደ ዓብዪ ጉባኤ ክካየድ እዩ። ምዚ ጉባኤ ዝተተሓሓዘ ድማ ዓብዪ ፌስቲቫል ኣብ ምፅዋዕ። እቲ ካልኣይ ምዕራፍ ናይ ዓውደ ኩናት ቃልሲ ምጅማርን ዝዓነዉ ናይ ቁጠባዊ ትካላት ደጊምካ ምህናፅ ክኸውን እዩ። ሳልሳይ ምዕራፍ ድማ ነቶም ዝተሓረሩን ኣብ ሙሉእ ዝኽፍለ ሃገር ዝርከቡ ሓረስቶትን ብምንቃሕ ምውዳብ ከምኡን ምዕጣቅ ክኸውን እዩ። ውዳበ ወሳኒ እዩ። ናይ መወዳእታ ሸቶና ንተገንፀልቲ መንብርካሕ ጥራሕ ኣይኮነን፣ ናይ ርሑቕ ሸቶና ኣብዛ ምድሪ ሶሻሊዝም ምህናፅ እዩ። ጓዶች ሎሚ ኣብዛ ሰዓትን ቦታንን ኣትዎ ቃል ቀሊል ኣይኮነን። ፅባሕ ታሪክን ህዝቢ ኢትዮጵያን ክሓቱና እዮም። ነዚ ክብል ከለኹ ን20 ዓመት ሙሉእ ክውደብን ክዓጥቕን ዝፀንሐ ጉጅለ ወንበዴታት ብሓንሳብ ክነጥፉ ኢና ማለት ኣይኮነን። ምሕኩልቶም ከም ንሰብሮ ግን ጥርጥር የብለይን። ሎሚ ንሰውራና ዋልታን ድርዕን ኮይኑ ዘሎ ኣብዮታዊ ሰራዊትና ልዕሊ ዝኾነ እዋን ተወዲቡሎ ዓጢቑሎ ሃገራውን ሰውራውን ተልኽኡ ፈልጥ እዩ። ገዛይ ንብረተይ ናብራይ ከይበለ ኣብ ፍቕዶ ጎዳጉዲ ዓሪዱ ብቆራፅነት ይዋጋእ ኣሎ። ምስ ፀላኢ ክሳድ ንኽሳድ ተሓናኒቑ ይዋደቕ ኣሎ። እዚ ብኽቡራት ደቂ ኢትዮጵያ ዝተሃንፀ ሰራዊት ብጀካ ሃገራውን ሰውራውን ሓድነት ዝሓቶ ካልእ የልቦን። ኣብዚ ኣብ ዘለኹም ወፃንሑት ናብራ ኣይጥዕመኩምን ክኸውን ይኽእል። ግናኸ ክትሓስብዎ ዘለኩም እቲ ያ ፍቕዶ ጎዳጉዲ ዘሎ ሰራዊትና እዩ። ብምበዓል መደርኦም ይዕርፍ ኣበሉ።